የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 14 2018 ዓ.ም ተመረጥ ለታዊ ስርጭታችንን ነው። የዛሬውን የሐሙስ የነሐሴ 14 2018 ዓ.ም ተመረጥ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቫቲካን የሚገኘው የርዕሰ ሊቃነ ጳጳሳት የአትክልት ስፍራ ተፈጥሯዊ ወይም በእንግሊዝኛው ኦርጋኒክ መሆኑ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ብፁዕ ካርዲናል ፔትሮ ፓሮሊን በዓለም ዙሪያ የሚሰደዱ ክርስቲያኖችን በጸሎት ማስተዋወሳቸው መገለጹን የሚያመለክት ዜና በክፍል ሁለት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የቪየትናም ካቶሊካውያን ወደ ላ ቫንግ የመቤታችን ቅድስት ድንግል ማርያም ቤተ መቅደስ መንፈሳዊ ንግደት ማድረጋቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናደርሰውን ሳምንታዊ ዝግጅት እናቀርባለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው እለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራት ወሌ ጊዮርጊስ ከባልደረቦቼ ዮሐንስ መኮንንና ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: በቫቲካን የሚገኘው የርዕሰ ሊቃነ ጳጳሳት የአትክልት ስፍራ ሙሉ በሙሉ ኦርጋኒክ ወይም ተፈጥሯዊ መሆኑ መገለጹ ተዘግቧል። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: በቫቲካን የሚገኘው የርዕሰ ሊቃነ ጳጳሳት የአትክልት ስፍራ ሙሉ በሙሉ ኦርጋኒክ መሆኑ ተገለጸ። በመካከለኛው ዘመን በርዕሰ ሊቃነ ጳጳሳት ኒኮላስ ኦርሲኒ ሶስተኛ ትእዛዝ የተዘጋጀው የቫቲካን የአትክልት ስፍራ ውዳሴ ላንተ ይሁን በሚለው የርዕሰ ሊቃነ ጳጳሳት ፍራንችስኮስ ሐዋርያዊ መልእክት ላይ በተገለጸው ፍጥረትን በመንከባከብ ላይ የተመሠረተ በመሆኑ ሙሉ በሙሉ ኦርጋኒክ እንደሆነ ታውቋል። በቫቲካን የአትክልት ስፍራዎች ውስጥ ከማተር ኤክሌሲያ ገዳም አጠገብ የሚገኘው የአትክልት ስፍራ ሙሉ በሙሉ ኦርጋኒክ እየሆነ የመጣ ሲሆን ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የአካባቢ ጥበቃን በማስመልከት ውዳሴ ላንተ ይሁን በሚል ይፋ ባደረጉት ሐዋርያዊ መልእክት ውስጥ እንደተጠቀሰው የእርሻ ሥራ ዓላማ ከፍተኛ ምርትን ማግኘት ሳይሆን የእያንዳንዱን ተክልና የአፈር የተፈጥሮ እድገት ዑደቶችን ማክበር እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ህዳር ወር ከጣሊያን የግብርናና የደን ባለሙያዎች ጋር በተገናኙበት ወቅት ለፍጥረት እንክብካቤ አጽንኦት መስጠታቸው ሲታወስ፣ ባለሙያዎቹ ስራቸውን ለእናት ምድራቸውና ለወደፊት ትውልዶች የሚደረግ ተጨባጭ የበጎ አድራጎት አድርገው እንዲመለከቱት በማሳሰብ ምድር ንብረት ሳትሆን ስጦታ በመሆኗ በአክብሮትና በጥበብ የሚያርሱት በሙሉ በእግዚአብሔር የፈጠራ ሥራ ውስጥ ይሳተፋሉ ሲሉ አስገንዝበዋል። ቀደም ሲል በካስቴል ጋንዶልፎ ከሚገኙት የርዕሰ ሊቃነ ጳጳሳት ህንፃዎች የሚወጣ ፍግ ለአትክልት እንደ ማዳበሪያነት ይውል እንደነበር ሲታወስ፣ ነገር ግን ዛሬ የእጽዋትን ፍላጎቶች የሚያሟሉ የማዳበሪያ አይነቶች ብቻ ጥቅም ላይ እንደሚውሉ ታውቋል። የአፈርን ልምላሜ መጠበቅ የሚቻለው እንደ አረንጓዴ የባቄላ ተክል በተፈጥሮ ናይትሮጅን የሚያድጉ ጥራጥሬዎችን ማፈራረቅ ጀምሮ ሌሎች የተወሰኑ ዘዴዎችን በመጠቀም ሲሆን፣ ዘንድሮ የባህር ውስጥ ተክሎችን እንደ ማዳበሪያነት በቲማቲም እርሻ እየተሞከረ እንደሚገኝ ታውቋል። ከውጭ የሚመጡ ችግኞች በተፈጥሮ ዘዴዎች የሚታከሙ ሲሆን መላውን ሰብል ሊያበላሹ የሚችሉ የእጽዋት በሽታ መዛባትን ለመገደብ በቤት ውስጥ ከሚያድጉ ችግኞች ይልቅ ተገዝተው የሚመጡ ችግኞች እንደሚመረጡ ታውቋል። አትክልተኛውን የሚያግዙ ገዳማዊትም ከጊዜ ወደ ጊዜ የትኞቹ ሰብሎች እንደሚያስፈልጉ የሚያሳዩት ሲሆን ወቅቱና መሬቱ በዚያ በተወሰነ ጊዜ ውስጥ ምን ሊቀርብለት እንደሚችል የሚለውን ግምት ውስጥ እንደሚያስገቡ ታውቋል። የእርሻ ጊዜ ከተለያዩ ወቅቶች ጋር የቀረበ ግንኙነት ያለው ሲሆን ነጭ ሽንኩርት፣ ባሲሊ፣ የቺሊ ቃሪያ፣ በጥንካሬው የሚታወቅ የፔሩ ዝርያን ጨምሮ የሎሬል ፍራፍሬዎችና ዱባዎች እስከ ህዳር ወር ድረስ እንደሚደርሱ ተመልክቷል። በዚህ ዓመት ውስጥ የመጀመሪያዎቹ የኪዊ ተክሎች በገዳማዊቱ ጥያቄ የተተከሉ ሲሆን በነሐሴ ወር መጨረሻና በመስከረም ወር መጀመሪያ መካከል የሳቮይ ጎመን፣ ብሮኮሊ፣ ስፒናችና ሰላጣን ጨምሮ የክረምት ተከላ እንደሚጀምር ታውቋል። የበጋ ወቅት በሙቀቱ ምክንያት ለአትክልት ስፍራ አስቸጋሪ ሲሆን ቲማቲም፣ ኤግ ፕላንት፣ ቃሪያ፣ አረንጓዴ ባቄላ፣ ዙኪኒና ኪያር ከፑሊያ ግዛት የሚመጣ ዝርያን ጨምሮ በእድገት ዑደታቸው መጨረሻ ላይ የሚደርሱ እንደሆነ ታውቋል። ባለፉት ዓመታት ከዚህ ትንሽ የአትክልት ስፍራ የሚገኘው ምርት እንደ ካዛዶኖ ዲማሪያ ላሉ የበጎ አድራጎት ተቋማት ጭምር ምርቶችን በማቅረብ የሚታወቅ ሲሆን ይህ አገልግሎት አሁን በአዲስ ጉልበትና ቁርጠኝነት እየተነቃቃ እንደሚገኝ ታውቋል። የአትክልት ስፍራው ታሪክ ከመካከለኛው ዘመን የሚጀምር ሲሆን ርዕሰ ሊቃነ ጳጳሳት ኒኮላ ኦርሲኒ ሶስተኛ እንደ ጎርጎሮሳውያኑ በ1277ና 1280 ባሉት ዓመታት ውስጥ የርዕሰ ሊቃነ ጳጳሳትን መኖሪያ ቤት ከላቴራን ወደ ቫቲካን ሲያዛውሩ በአዲሱ ግድግዳዎች የታጠረ የፍራፍሬ እርሻ እንዲዘጋጅ ማዘዛቸው ታውቋል። ይህም በጳጳሳዊ መኖሪያ ግቢ ውስጥ የሚኖሩ ሰዎች ፍላጎታቸውን ለማሟላት የረዳ ውጤታማ ስፍራ እንደነበር ይታወሳል። ለ800 ዓመታት ለነዋሪው ቀለብ ሲሰጥ የቆየው ስፍራው እንደ ጎርጎሮሳውያኑ ከ1992 እስከ 1994 ባለው ጊዜ ውስጥ ሳይለወጥ በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ስም ከተመሠረተው ገዳም በተጨማሪ ለርዕሰ ሊቃነ ጳጳሳት የተዘጋጁ የጸሎትና የአስተንትኖ ስፍራዎችን እንደሚያካትት ታውቋል። የአትክልት ስፍራው በሚገኝበት አካባቢ የሚኖሩ ገዳማዊያት ማልማት በእጅ የሚቀርብ ጸሎት ነው በሚለው መርህ መሠረት ግብርናን ራሳቸው ይሰሩ እንደነበር በወቅቱ የገዳሙ አለቃ የነበሩት የቅዱስ በነዲክቶስ ማኅበር አባል እህት ማሪያ ሶፊያ ስኬቲ እንደ ጎርጎሮሳውያኑ ነሐሴ 26 2009 ዓ ም ሎዘርቫቶሬ ሮማኖ ለተሰኘ የቅዱስ መንበር ዕለታዊ ጋዜጣ ተናግረዋል። የቀድሞ ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ በዚህ የአትክልት ስፍራ በእግር መጓዝ ይወዱ እንደነበር ታውቋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 14 2018 ዓ.ም ዕለታዊ ስርጭታችንን ነው። ብፁዕ ካርዲናል ፔትሮ ፓሮሊን በዓለም ዙሪያ የሚሰደዱ ክርስቲያኖችን በጸሎት ማስታወሳቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ብፁዕ ካርዲናል ፔትሮ ፓሮሊን በዓለም ዙሪያ የሚሰደዱ ክርስቲያኖችን በጸሎታቸው አስታወሱ። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን የቅድስት አጋታ አጽም ከቆስጥንጥንያ ወደ ጣሊያን ካታኒያ ግዛት የተዛወረበትን 900ኛ ዓመት ምክንያት በማድረግ መስዋዕተ ቅዳሴን አቅርበዋል። ብፁዕነታቸው በመስዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን በዓለም ዙሪያ ስደት የሚደርስባቸውን በርካታ ክርስቲያኖችን በጸሎት ማስታወስ እንደሚገባ አሳስበዋል። ብፁዕ ካርዲናል ፔትሮ ፓሮሊን ነሐሴ 11 2018 ዓመተ ምህረት ምሽት በቅድስት አጋታ የዮቤልዩ ዓመት ፍጻሜ ላይ የቀረበውን መስዋዕተ ቅዳሴ የመሩ ሲሆን መታሰቢያነቱም የቅድስት አጋታ አጽም ከቆስጥንጥንያ ወደ ጣሊያን ካታኒያ ግዛት የመጣበት 900ኛ ዓመት ለማክበር እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓሉን ለማክበር በሲሲሊ ከተማ የተሰበሰቡ ምዕመናንን በመንፈስ በመቀላቀል የላኩትን ቡራኬና የአንድነት መልእክት አድርሰው ይህን የዮቤልዩ ዓመት ማክበር ማለት እግዚአብሔር በዘመናት ሁሉ ለቤተ ክርስቲያኑ ታማኝ መሆኑን፣ በፈተና ጊዜ መደገፉን፣ ከችግር ነፃ ማውጣቱንና በቅዱሳን ምስክርነት ያለማቋረጥ እንደምታበብ ማወቅ ማለት ነው ሲሉ ብፁዕነታቸው አጽንኦት ሰጥተዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በዕለቱ ባሰሙት ቃለ ምዕዳን በዓለም ዙሪያ በተለያዩ አካባቢዎች ተበታትነው የሚገኙና ለእግዚአብሔርና ለወንጌሉ ሲሉ ስደት የሚደርስባቸውን በርካታ ወንድሞችና እህቶች በጸሎት ማስታወስ እንደሚገባ አሳስበዋል። ቅድስት አጋታ በካታኒያ ታሪክ ውስጥ ብቻ የምትጠቀስ ሳትሆን ከዛሬው የእግዚአብሔር ሕዝብ ጋር መጓዟን ቀጥላለች ብለዋል። ቅዱስ አጎስጢኖስንና ቅዱስ ተርቱሊያንን የጠቀሱት ብፁዕነታቸው እነዚህ ቅዱሳን ሊመሰገኑ የሚገባው በስቃያቸው ሳይሆን ሕይወትን በጽናት በመኖራቸው መሆኑን በማስረዳት የሰማዕታትን አስፈላጊነት አስታውሰዋል። የሂፖ ቅዱስና የክርስትና እምነት ተሟጋች የነበረው ቅዱስ አጎስጢኖስ የሰማዕታት ደም የሽንፈት ምልክት ሳይሆን ቤተ ክርስቲያን ያለማቋረጥ እንደገና የምታብብበት ዘር ነው ማለቱን አስታውሰዋል። የቅድስት አጋታ ቅድስና በሙዚየሞች ውስጥ የሚቀመጥ ሳይሆን ነገር ግን እምነትን፣ ተስፋንና ምጽዋትን የሚያመነጭ በዛሬው ዓለም እምነትን ማነሳሳት የሚችል አድርገን መውሰድ ይገባል ብለዋል። በመስዋዕተ ቅዳሴው ላይ በተነበቡት የዕለቱ ምንባባት ላይ በማስተንተን ባሰሙት ቃለ ምዕዳን የኢየሱስ ክርስቶስ መሆን ከማንኛውም ፈተና በላይ መሆኑን በአጽንኦት ተናግረው ይህም በቅድስት አጋታ ሕይወት በግልጽ መታየቱን፣ ሰማዕትነቷ ከሁሉ በፊት የአመፅ ታሪክ ሳይሆን ምንም አይነት አመፅ ሊያጠፋው ያልቻለው የፍቅር መገለጫ ነው ብለው የተሳሳተ ግንዛቤ የነበረው ስደትና አቅመቢስነት ያጋጥመው ሐዋርያው ጳውሎስ ስለ ኢየሱስ ክርስቶስ በሚያስደንቅ ሁኔታ መመስከር መቀጠሉን አስታውሰዋል። በአስተንትኗቸው ቤተ ክርስቲያንን ያስታውሱት ብፁዕ ካርዲናል ፔትሮ ፓሮሊን ቤተ ክርስቲያን በእግዚአብሔር ጸጋ እንጂ በራሷ ጥረት የምትኖር ወይም በአባሎቿ ችሎታ የተመሠረተች አይደለችም ብለው ሥራውን በሰዎች ድክመት ውስጥ መሥራት በቀጠለው በእግዚአብሔር ታማኝነት ላይ የተመሠረተች ናት ሲሉ አስገንዝበዋል። በቅዱሳት መጻሕፍት ውስጥ የተጠቀሱ ጥሪዎችን ያስታውሱት ብፁዕነታቸው አትፍሩ የሚለው የሥነ ልቦና ማበረታቻ ብቻ ሳይሆን የክርስትና ሕይወታችን መሠረት መሆኑን አስረድተው ኢየሱስ ክርስቶስ ከፈተናና ከመከራ የሚበልጥ ነገር ሊሰጠን ቃል ገብቷል ብለዋል። በብዙ የዓለማችን ክፍሎች በስደትና መከራ ውስጥ ለሚገኙት ክርስቲያኖች ትኩረት የሰጡት ብፁዕነታቸው በዚህ ቅጽበት በዓለም ዙሪያ በተለያዩ ክፍሎች ተበታትነው የሚገኙትን ለእግዚአብሔርና ለወንጌሉ ሲሉ ስደትና መከራ የሚደርስባቸውን ወንድሞቻችንንና እህቶቻችንን በጸሎታችን እናስታውሳቸው ብለው የደም መፍሰስ ለሌለበት ሰማዕትነትም መጠራታችንን አንዘንጋ ሲሉ አክለዋል። ለኢየሱስ ክርስቶስ ያለንን ፍቅር ያለ ቅድመ ሁኔታ የምንገልጽባቸው ሁለት መንገዶች አሉ ያሉት ብፁዕ ካርዲናል ፔትሮ ፓሮሊን እነዚህም የደም መሥዋዕትነት የሚከፈልበት ሰማዕትነትና እያንዳንዱ ሰው በዕለታዊ ሕይወቱ ውስጥ ሊያገኘው የሚችለው የታማኝነት ሰማዕትነት ናቸው ሲሉ አስረድተዋል። በችግር መካከል ፍቅራቸውን በታማኝነት የሚጠብቁ ባለትዳሮችን፣ ልጆቻቸውን በክርስትና እምነት ለማሳደግ የሚጥሩ ወላጆችን፣ ለብልጭልጭ ባህል መገዛት የማይፈልጉ ወጣቶችን፣ ሕይወታቸውን በልግስና የሚሰጡ ገዳማውያንና ገዳማውያትን፣ መከራቸውን ለእግዚአብሔር ባደራ የሚሰጡ አረጋውያንንና በጥቅም ላይ ከመደራደር ይልቅ ፍትሕን፣ ከምቾት ይልቅ እውነትንና ከበቀል ይልቅ ይቅርታን የሚመርጡትን በምሳሌነት ጠቅሰው እነዚህ በሙሉ ሁለተኛው የቫቲካን ጉባኤ የተናገሯቸው የዕለት ተዕለት ቅድስና መሆናቸውን አጥብቀው ተናግረዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በማጠቃለያቸው ካታኒያ እጅግ ብዙ የእምነት፣ የባህል፣ የጋራ አምልኮና የበጎ አድራጎት ቅርስ እንዳላት አስታውሰው ነገር ግን ይህ ቅርስ ሳይባክን ፍሬ ማፍራት እንዳለበት አሳስበዋል። ክፋት በክፋት ሳይሆን ታሪክን በሚቀይረው ከቅዱስ መስቀል በተገኘው በጎ አድራጎትና የቅዱሳንን ትምህርት በመከተል በርካታ አካባቢያዊ ተግዳሮቶችን፣ ድህነትን፣ የኑሮ አለመመጣጠንን፣ ወጣቶች ዕጣ ፈንታቸውን በሌላ አካባቢ እንዲፈልጉ የሚገደዱበትን ሁኔታ፣ ቤተሰቦች የሚያጋጥሟቸውን ትግልና አዳዲስ ቁሳዊና መንፈሳዊ ድህነትን መጋፈጥ ይቻላል ብለዋል።
0: አድማጮቻችን በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 14 2018 ዓ.ም ዕለታዊ ስርጭታችንን ነው። የቪየትናም ካቶሊካውያን ወደ ላቫንግ የመቤታችን ቅድስት ድንግል ማርያም ቤተ መቅደስ መንፈሳዊ ንግደት ማድረጋቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: የቪየትናም ካቶሊኮች በሀገሪቱ ማዕከላዊ ክልል ወደሚገኘው የላቫንግ መቤታችን ቅድስት ድንግል ማርያም ቤተ መቅደስ መንፈሳዊ ንግደት ማድረጋቸው የተነገረ ሲሆን ለላቫንግ መቤታችን ክብር የተዘጋጀውና ማርያም የምስራች አብሳሪ በሚል መሪ ቃል የተካሄደው 32ኛው የላቫንግ ብሔራዊ መንፈሳዊ ንግደት ጉባኤ በማሰላሰልና በጸሎት መርሃ ግብሮች የታጀበ እንደነበርም ተገልጿል። ይህንን መንፈሳዊ ንግደት ተከትሎ የፓሪስ የውጭ ተልእኮ ማህበር አባልና ቪየትናማዊ ካህን የሆኑት አባ ላንድሪ ቫረን የእመቤታችን ፍልሰታ በዓልን ምክንያት በማድረግ የሚደረጉትን አስደናቂ መንፈሳዊ ንግደቶችን በመጥቀስ ላቫንግ በቪየትናም ውስጥ በፈረንሳይ እንደሚገኘው ሉርድ ማርያም ሁሉ ቅዱስ ስፍራ ነው ሲሉ ገልጸዋል። ከነሐሴ 7 እስከ 9 ባለው ጊዜ ውስጥ በቪየትናም የሁዌ ሐዋርያዊ አስተዳደር ስር የሚገኘው የላቫንግ እመቤታችን ቅድስት ድንግል ማርያም ብሔራዊ ቤተ መቅደስ መጽናናትን ለማግኘት እንዲሁም እውነተኛ ደቀ መዛሙርትና ሚስዮናውያን መሆንን ለመማር ጉዞ ወደ እናታችን ቅድስት ድንግል ማርያም ቤት በሚል መሪ ቃል ታላቅ መንፈሳዊ በዓል ማሰናዳቱም ተነግሯል። ይህ ቅዱስ ስፍራ ባለው ታሪካዊና ባህላዊ ምክንያቶች የተነሳ ለላቫንግ እመቤታችን ማርያም ልዩ የሆነ አክብሮትና ፍቅር ባላቸው የቪየትናም ሕዝቦች እምነት ማዕከል ላይ ይገኛል ያሉት አባ ቫረን ይህ ቤተ መቅደስ ፈረንሳይ ውስጥ እንደሚገኘው ታዋቂው ሉርድ ማርያም ቤተ ክርስቲያን ሁሉ በቪየትናምም ትልቅ ቦታ የሚሰጠው ቅዱስ ስፍራ እንደሆነም አስረድተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 14 2018 ዓ.ም ተመረተ ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን አሁን ማድረስ እንጀምራለን። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
3: ቤተ ክርስቲያን የክርስቶስ አካል የሆነችው በምን መልኩ ነው? ከሞት የተነሳው ክርስቶስ በመንፈስ ቅዱስ አማካይነት ምእመናኑን ከራሱ ጋር አንድ ያደርጋቸዋል። በዚህ አይነት በክርስቶስ የሚያምኑ ሰዎች በተለይ በመስዋዕተ ቅዳሴ ከእርሱ ጋር እስከ ተቀራረቡ ድረስ እርስ በርሳቸው በፍቅር የተሳሰሩ ይሆናሉ። እነርሱም አንድ አካል ማለትም ቤተ ክርስቲያን ይሆናሉ። ከዚህም አካል አንድነት በአካል ክፍሎች መላየትና በተግባራቱ ይታወቃሉ። የዚህ አካል ራስ ማን ነው? የአካል ማለትም የቤተ ክርስቲያን ራስ በቆላሲያስ መልእክት ምዕራፍ 1 ከቁጥር 18 ክርስቶስ ነው። ቤተ ክርስቲያን የምትኖረው ከእርሱ በእርሱና ለእርሱ ነው። ክርስቶስና ቤተ ክርስቲያን ሙሉ ክርስቶስ ይሆናሉ። ቅዱስ አውግስጢኖስ እንዳለው ራስና የአካል ክፍሎች በአንድነት አንድና ምስጢራዊ አካል ይሆናሉ። ቅዱስ ቶማስ አኩዌናንስ እንዳለው ቤተ ክርስቲያን የክርስቶስ ሙሹራ የምትባለው ለምንድን ነው? ቤተ ክርስቲያን የክርስቶስ ሙሹራ የምትባልበት ምክንያት ጌታ ራሱን የእርሷ ሙሹራ ብሎ በመጥራቱ ነው። በማርቆስ ወንጌል ምዕራፍ 2 ከቁጥር 19 ጌታ ቤተ ክርስቲያንን ስለ ወደደ በዘላለማዊ ክዳን ከራሱ ጋር አስተሳሰራት። እርሷን በራሱ ደም ሊያነጻትና ሊቀድሳት በኤፌሶን መልእክት ምዕራፍ 5 ከቁጥር 16 የእግዚአብሔር ልጆች ሁሉ ፍሪያማ እናት ሊያደርጋት ራሱን ለእርሷ አሳልፎ ሰጠ። አካል የምለው ቃል የራስንና የአካል ክፍሎችን አንድነት ሲገልጽ ሙሽራ የምለው ቃል ደግሞ በግላዊ ግንኙነት ውስጥ ያለውን የሁለቱን ልዩነት ያመለክታል። ቤተ ክርስቲያን ለምን የመንፈስ ቅዱስ ቤተ መቅደስ ተባለች? ቤተ ክርስቲያን የመንፈስ ቅዱስ ቤተ መቅደስ የተባለችበት ምክንያት መንፈስ ቅዱስ ቤተ ክርስቲያን በሆነችው በአካል በራስዋና በአካል ክፍሎቿ ውስጥ ስለምኖር ነው። እንደዚሁም መንፈስ ቅዱስ ቤተ ክርስቲያንን በፍቅር ይገነባል። በቃለ እግዚአብሔር በቅዱሳት ምስጢራት በመልካም ሥራዎችና በጸጋዎች ያንጻታል። ነፍስ ለሰው ሥጋ እንደሆነ ሁሉ መንፈስ ቅዱስም ለክርስቶስ አካሉ ለሆነችው ቤተ ክርስቲያንም እንዲሁ ነው ይላል ቅዱስ አውግስጢኖስ። ጸጋዎች ምንድን ናቸው? ጸጋዎች ስለ ሌሎች ሰዎችና ስለ ዓለም ጥቅም በተለይም ስለ ቤተ ክርስቲያን ሕንጸት ሲባል ለግለሰቦች የሚለገሱ የመንፈስ ቅዱስ ስጦታዎች ናቸው። ጸጋዎችን የመለየት ኃላፊነት ለቤተ ክርስቲያን የበላይ አካል የተሰጠ ነው። ቤተ ክርስቲያን አንዲት ቅድስት ካቶሊካዊ እና ሐዋርያዊት ቅድስት ናት። ቤተ ክርስቲያን አንዲት የሆነችው ለምንድን ነው? ቤተ ክርስቲያን አንዲት የሆነችበት ምክንያት ምንጯና ምሳሌዋ የቅዱስ ሥላሴ አካል በአንድ አምላክ ያላቸው የአንድነት ምስጢር በመሆኑ ነው። ምስራቿና ራስዋ የሆነው ኢየሱስ ክርስቶስ ሰዎቹን ሁሉ በአንድ አካል መልሶ አንድ አደረገ። ነፍሷ የሆነው መንፈስ ቅዱስ ምእመናንን ሁሉ ከክርስቶስ ጋር አንድ ያደርጋቸዋል። ቤተ ክርስቲያን አንዲት እምነት፣ አንዲት ምስጢራዊ ሕይወት፣ አንድ ሐዋርያዊ ውርስ፣ አንድ የጋራ ተስፋና አንድ ዓይነት ፍቅር ያላት ናት። አንዲቱ የክርስቶስ ቤተ ክርስቲያን የምትገኘው የት ነው? በዓለም ላይ እንደ አንድ ማኅበረሰብ የተደራጀችው ብቸኛዋ የክርስቶስ ቤተ ክርስቲያን የምትገኘው በጴጥሮስ ተከታይና ከእርሱም ጋር በሚተባበሩ ጳጳሳት በምትመራው በካቶሊክ ቤተ ክርስቲያን ነው። ሰው የደህንነትን መንገድ በሙላት የሚያገኘው በዚች ቤተ ክርስቲያን በኩል ብቻ ነው። ምክንያቱም ጌታ የአዲስ ኪዳንን ቡራኪዎች ሁሉ በአደራ የሰጠው በጴጥሮስ ለሚመራው ለሐዋርያት ቡድን ብቻ ነውና። ካቶሊክ ያልሆኑ ክርስቲያኖች የሚታዩት እንዴት ነው? ከካቶሊክ ቤተ ክርስቲያን ሙሉ ኅብረት በተለዩ አብያተ ክርስቲያናትና ክህነታዊ ማኅበራት ውስጥ በርካታ የቅድስናና የእውነት ባሕርያት አሉ። እነዚህም ሁሉ በረከቶች ከክርስቶስ የመጡና ወደ ካቶሊካዊ አንድነት የሚመሩ ናቸው። የእነዚህ አብያተ ክርስቲያናትና ማኅበራት አባላት በጥምቀት ከክርስቶስ ጋር የተዋህዱ ስለሆኑ እኛም እንደ ወንድሞች እንቀበላቸዋለን። ሰው ለክርስቲያኖች አንድነት በቁርጠኝነት ሊሠራ እንዴት ይችላል? የክርስቲያኖችን ሁሉ አንድነት እንደገና የመመለስ ፍላጎት የክርስቶስ ስጦታና የመንፈስ ቅዱስ ጥሪ ነው። ይህ ምኞት መላ ቤተ ክርስቲያንን የሚያካትት ሲሆን ልባዊ ለውጥን፣ ጸሎትን፣ የእርስ በርስ ወንድማዊ ትውውቅንና ነገረ መለኮታዊ ውይይትን ይሻል። ቤተ ክርስቲያን ቅድስት የሆነችው በምን ዓይነት ሁኔታ ነው? ቅዱስ እግዚአብሔር ፈጣሪዋ ስለሆነ ቤተ ክርስቲያንም ቅድስት ናት። ክርስቶስ ሊቀድሳትና የቅድስናዋ ምንጭ ሊያደርጋት ስለፈለገ ራሱን ለእርሷ አሳልፎ ሰጠ። መንፈስ ቅዱስም በፍቅሩ የሆነው ሕይወት ይሰጣታል። ሰው በቤተ ክርስቲያን ውስጥ የደህንነትን መንገድ በሙላት ያገኛል። ቅድስና ለቤተ ክርስቲያን አባላት ሁሉ የቀረበ መንፈሳዊ ጥሪና የእርሷም ሥራዎች ሁሉ ግብ ነው። ቤተ ክርስቲያን ድንግል ማርያምንና ሌሎች አያሌ ቅዱሳንን በምእመናኗ ዝርዝር ውስጥ አስገብታ እንደ ምሳሌና አማላጅ ታያቸዋለች። የቤተ ክርስቲያን ቅድስና በዚህ ዓለም ላይ ሳሉ ራሳቸውን የልብ ለውጥና መንጻት የሚያስፈልጋቸው ኃጢአተኞች አድርጎ ለሚመለከቱ ልጆቿ የቅድስና ምንጭ ናት። ቤተ ክርስቲያን ካቶሊካዊት የተባለችው ለምንድን ነው? ክርስቶስ በእርሷ ውስጥ ስለሚገኝ ቤተ ክርስቲያን ካቶሊካዊት ማለትም ኩላዊት ወይም የሁሉም ናት። ኢየሱስ ክርስቶስ ባለበት ሁሉ ካቶሊካዊት ቤተ ክርስቲያን አለች። የአንጾኪያው ቅዱስ ኢግናጢዮስ ቤተ ክርስቲያን የእምነትን ሙላትና ጥልቅነት ትሰብካለች፣ የደህንነትን መንገዶች በሙላት የያዘችና የምትፈጽም እንዲሁም ወደ ሁሉም የሰው ዘር እንድትደርስ በክርስቶስ የተላከች ናት። የአካባቢ ቤተ ክርስቲያን ካቶሊካዊት ናት። እያንዳንዱ የአካባቢ ቤተ ክርስቲያን ወይም ማለትም አገረ ስብከት ወይም ኤጰርቅያ ካቶሊካዊት ናት። የተቋቋመችውም በሐዋርያዊ መንበር ውርስ ስልጣን ክህነት የተቀበሉት ጳጳሳቸውና በፍቅር ከመመሩት የሮማ ቤተ ክርስቲያን ጋር በእምነትና በምስጥራት ሱታፌ አንድ በሆኑ ክርስቲያኖች ማኅበር ነው። የካቶሊክ ቤተ ክርስቲያን ወገን የሆነው ማን ነው? ሰዎች ሁሉ በተለያዩ መንገዶች ወደዚህ ሕዝበ እግዚአብሔር ካቶሊካዊ አንድነት ገብተዋል ወይም እንዲመጡ ተጠርተዋል። ከካቶሊክ ቤተ ክርስቲያን ጋር ሙሉ ኅብረት አላቸው የሚባሉት የክርስቶስ መንፈስ ኖሯቸው ከክርስቲያናዊነቱ ጋር በእምነት ምስክርነት በምስጥራት በቤተ ክርስቲያናዊ አስተዳደርና ሱታፌ ጥምረት የፈጠሩት ናቸው። ሙሉ ካቶሊካዊ አንድነት የሌላቸው ነገር ግን ምስጥረ ጥምቀትን የተቀበሉ ምእመናን ፍጹምም ባይሆኑ ከካቶሊክ ቤተ ክርስቲያን ጋር የተወሰነ ሱታፌ አላቸው።

አድማጮቻችን የዛሬው የሐሙስ የነሐሴ 14 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በሰው ሰራሽ አስተውሎት ዘመን ቤተሰብ የመጀመሪያው የሰብአዊነት ትምህርት ቤት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የሐምሌ ወር በዓለም አቀፍ ደረጃ ከፍተኛ የሙቀት መጠን የተመዘገበበት ወር መሆኑ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ኤሊ ጊዮርጊስ ከባልደረባይ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ በሰው ሠራሽ አስተውሎት ዘመን ቤተሰብ የመጀመሪያው የሰብአዊነት ትምህርት ቤት ነው ማለታቸው ተገለጸ። በዓለም አቀፍ የካቶሊክ ሕግ አውጪዎች መረብ ስብሰባ ላይ ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰብአዊ መብቶችንና የሰብአዊ ክብርን የሚጠብቅ ሕግ እንዲወጣ አሳስበዋል። አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት የሰው ልጅ የመጀመሪያ ትምህርት ቤት የሆነውን ቤተሰብን እንዲያፈርስ ፈጽሞ መፍቀድ የለብንም ብለዋል። ጤናማ ሕግ መሠረታዊ የሰብአዊ መብቶችንና ነጻነቶችን በመጠበቅ ሳይንሳዊና ቴክኖሎጂያዊ ፈጠራን ማበረታታት አለበት። ተጠቃሚዎችን ከብዝበዛ መጠበቅ፣ የግል ምስጢሮችን መጠበቅ፣ አዳዲስ ቴክኖሎጂዎችን አጠቃቀም ግልጽነት ማረጋገጥና ዲሞክራሲያዊ ተቋማትን ማጠናከር እንዳለበት ማረጋገጥ አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት በቫቲካን ለዓለም አቀፍ የካቶሊክ ሕግ አውጪዎች መረብ ስብሰባ ላይ ይህንን እምነታቸውን የገለጹ ሲሆን ርዕሰ ሊቃነ ጳጳሳቱ በሕግ አውጪው ስብሰባ ላይ ጠንካራ የሕግ ማዕቀፎች፣ ገለልተኛ ቁጥጥር፣ መረጃ ያላቸው ተጠቃሚዎችና ኃላፊነቱን የማይሽር የፖለቲካ ሥርዓት አስፈላጊ ናቸው ብለዋል። እንዲህ አይነቱ ቁጥጥር በተለያዩ ደረጃዎች አካባቢያዊ፣ ብሔራዊና ዓለም አቀፍ የተሳተፉትን የሥነ ምግባር ማዕቀፎች ግልጽ ውይይት በማድረግ እና ለጋራ የማኅበራዊ ፍትሕ ደረጃዎች ተገዢ ለማድረግ እንደሚረዱ የገለጹት ቅዱስነታቸው በአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ዘመን ሥርዓቶች ውስጥ የተካተቱትን እሴቶች የሚገድብ አንድም ርዕዮተ ዓለም ወይም ፍላጎት እንዳይኖር ያረጋግጣሉ ሲሉ ተናግረዋል። በተመሳሳይ ጊዜ ቅዱስ አባታችን አጽንኦት ሰጥተው እንደተናገሩት ከሆነ የአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አብርሆት ፈጣን እድገት አዳዲስ የቴክኖሎጂ ጥገኝነት አይነቶችን የመፍጠር አደጋ አለው። ድሀ አገሮች በበለጸጉ አገሮች ላይ ጥገኛ እንዲሆኑ ያደርጋል ብለዋል። በዚህ ረገድ ንቁ መሆን አለብን ብለዋል። ፈጠራ ለርዕዮተ ዓለማዊ ወይም ኢኮኖሚያዊ ቅኝ ግዛት ሌላ መንገድ እንዳይሆን መጠንቀቅ ይገባናል ያሉት ቅዱስነታቸው በሚያሳዝን ሁኔታ አልጎሪዝም ወይም ስልተ ቀመር ማን እንደሚታይ ሲወስን፣ ዲጂታል መድረኮች ያለ ተጠያቂነት የሕዝብ ውይይት ሲቀርጹ፣ የሠራተኞች ክብር ለሥርዓቶች ማመቻቸት ሲገዛ ስውር የገዥነት ዐይነት ይቀርብልናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ እንዳስጠነቀቁት ከሆነ እንደነዚህ ያሉ እድገቶች የበላይነትን የጥንታዊ ፈተና አዲስ ገጽታ ይገልጻሉ ብለዋል። ቅዱስ አባታችን ይህንን የሥልጣን ባህል በመቃወም ቤተ ክርስቲያን የፍቅርን ሥልጣኔ ታቀርባለች ያሉ ሲሆን በእንደዚህ ዐይነት ማኅበረሰብ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ እንዳሉት ከሆነ የሰው ልጅ የመጀመሪያ ትምህርት ቤት ቤተሰብ ይሆናል ብለዋል። በቤተሰብ ውስጥ መጀመሪያ ከስሌት በፊት መተማመንን እንማራለን። ከፉክክር በፊት ልግስናን፣ ከመከፋፈል በፊት ውይይትንና ከሥልጣን በፊት ፍቅርን እንማራለን ብለዋል። ይህንን በአምሯቸው ይዘው አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ይህንን የኅብረተሰብ ዋና ክፍል ሰዎችንና ግንኙነቶችን ከመረጃና ማስመሰያዎች በመቀነስ ወጣቶችን አእምሮ ፍላጎትን በሚገዙ ይዘቶች በማጥለቅለቅ ወይም የቤተሰብን ሕይወት በኢኮኖሚያዊ ሁኔታ አደጋ ላይ በሚጥሉ ኢኮኖሚያዊ ሞዴሎችን በማጥለቅለቅ ይህንን የኅብረተሰብ ዋና ክፍል እንዲፈርስ መፍቀድ የለበትም ብለዋል። በዚህ ምክንያት ቅዱስ አባታችን እንዳሉት ከሆነ ጋብቻና ቤተሰቦችን የሚያጠናክሩ ወላጆችን በትምህርት ተልኳቸው እንዲደግፉና ወጣቶች የወደፊትን ጊዜ በልበ ሙሉነት እንዲመለከቱ የሚያስችሉ ፖሊሲዎችን እንድታስተዋውቁ አበረታታችኋለሁ ያሉ ሲሆን፣ ውድ ጓደኞቼ፣ ዓለም የሰውን ልጅ ሚና የሚቀንስ አርቲፊሻል ኢንተለጀንስ አያስፈልጋትም። ይልቁኑ በጥበብ የበራ የሰው ልጅ አስተውሎት፣ በህሊና የሚመራ የፖለቲካ ሥልጣንና በበጎ አድራጎት የሚመራ የቴክኖሎጂ ፈጠራ ያስፈልገዋል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አጥብቀው ተናግረዋል። ይህንን ጊዜ ብቻ ነው ሰው ሠራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ለሰው ልጅ ተቀናቃኝ ሳይሆን የጋራ ጥቅም አገልጋይ የሚሆነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእነዚህ ሐሳቦች በበይነ መረብ የተደረገ ውይይት ለአጋሮቻቸውና ለመላው የሰው ልጅ ቤተሰብ ብዙ ፍሬ እንዲያፈሩ እጸልያለሁ በማለት ንግግራቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ ም ዕለታዊ ስርጭታችንን ነው። የሐምሌ ወር በዓለም አቀፍ ደረጃ ከፍተኛ የሙቀት መጠን የተመዘገበበት ወር መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዚህ የበጋ ወቅት ዓለም ከፍተኛ የሆነ የሙቀት ማዕበል እያጋጠማት ባለበት በአሁኑ ወቅት የተለያዩ ሪፖርቶች እንደሚያሳዩት በካርቦን አጠቃቀም፣ በእሳት አደጋ አያያዝና በላውዳቶ ሲ ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያደረጓቸው ጥሪዎች የመመለስ ፍላጎት ከጊዜ ወደ ጊዜ እየጨመረ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር የ2026 ዓ ም የበጋ ወቅት በተከታታይ የከባድ ሙቀት ማዕበሎች የታጀበ እንደሆነ ከአካባቢው የሚወጡ ዘገባዎች የሚያሳዩ ሲሆን እንደ የአሜሪካ ብሔራዊ የውቅያኖስና የከባቢ አየር አስተዳደር ዘገባ መሠረት ያሳለፍነው የሐምሌ ወር እንደ አውሮፓውያን አቆጣጠር ከ1850 ዓ ም ወዲህ በዓለም አቀፍ ደረጃ የተመዘገበ የእጅግ ሞቃታማ ወቅት እንደነበር አመላክቶ ዓለም ዙሪያ የሚገኙ የተለያዩ ህዝቦችና ማህበረሰቦች የዚህ ከፍተኛ የሙቀት መጠን ጭማሪ ያደረሰው ውጤት ሰለባዎች እንደሆኑም ጭምር አመላክቷል። በጃፓን ሀገሪቱ እስካሁን ከተመዘገቡት ሁሉ ረጅሙ የሆነው የ40 ዲግሪ ሴልሺየስ ወይም የ104 ዲግሪ ፋራናይት የሙቀት መጠን ተከታታይ ቀናት እያሳለፈች ባለችበት ወቅት አሁንም ድረስ የሙቀቱ መጠን በከፍተኛ ሁኔታ እየጨመረ መሄዱ የተነገረ ሲሆን በሰሜን አፍሪካም በተመሳሳይ መልኩ የሙቀት መጠኑ ወደ 49 ዲግሪ ሴልሺየስ ወይም 120 ዲግሪ ፋራናይት እየተጠጋ በመምጣቱ ህዝቡ ከፍተኛ የሙቀት መጠንን እየተጋፈጠ እንደሚገኝ፣ ከዚህም በተጨማሪ ሆስፒታሎችና የኤሌክትሪክ ኃይል አቅርቦት ስርዓቶችም የመስተጓጎል ስጋት እንደተጋረጠባቸው ተነግሯል። አውሮፓ በበኩሏ አስደንጋጭ ውጤቶችን ያስከተለውን በታሪኳ ሁለተኛውን እጅግ ሞቃታማ የሐምሌ ወር ያሳለፈች ሲሆን በአጃንስ ፍራንስ ፕሬስ ዘገባ መሠረት በፈረንሳይ ከሰኔ ወር አጋማሽ ጀምሮ በተመዘገበው ከፍተኛ የሙቀት መጠን ያላቸው ቀናት ብዛት ከ7300 በላይ ሰዎች ሕይወታቸውን እንዳጡ ተዘግበዋል። የምዕራብ አውሮፓ ሀገራትም ከከፍተኛ ድርቅና ሰደድ እሳት ያስከተሉ በሰኔና ሐምሌ ወራት በተደጋጋሚ የተከሰቱ ከፍተኛ የሙቀት ማዕበሎች እስካሁን ካጋጠሙት ሁሉ እጅግ ሞቃታማ የሆነ የበጋ ወቅት መግቢያን ያስመዘገቡ ሲሆን ቤልጂየም፣ ስፔን፣ ፈረንሳይ፣ ግሪክና ጣሊያን በእነዚህ ወራት ከፍተኛ የሰደድ እሳት ከተደረሰባቸው ሀገራት መካከል እንደነበሩም ተገልጿል። አንድ ጥናት እንደሚያመለክተው በክፍለ ዘመኑ መጨረሻ ላይ የሚነሱ የሰደድ እሳቶች ምንም እንኳ ፕላኔቷ ከሙቀት መከላከል የሚያስችሉ ዘመናዊ ቴክኖሎጂዎች ቢኖሩም በአውሮፓ ውስጥ ተጨማሪ 39 በመቶ የሚሆነው መሬት እንደሚያወድሙ ያለውን ግምት ያስቀመጠ ሲሆን ይህ አሃዝ ሊለወጥ የሚችለው እሳቱን በተሻለ ሁኔታ ለመቆጣጠር ከባድ እርምጃዎች ከተወሰደ ብቻ እንደሆነም አመላክቷል። የአውሮፓ የሰደድ እሳት መረጃ አገልግሎት ባወጣው መረጃ መሠረት እንደ አውሮፓውያን አቆጣጠር በ2026 ዓ ም በአውሮፓ የተከሰተው የሰደድ እሳት አደጋ ወቅት ከ2025 እና ከ2022 ዓ ም በመቀጠል በታሪክ ሶስተኛው አስከፊ ወቅት እየሆነ መምጣቱ የተመላከተ ሲሆን የካርቦን ብክለት የሙቀት መጠንን በመጨመሩ ምክንያት ሞቃታማ፣ ደረቅና ነፋሻማ የአየር ሁኔታ በመባባሱ ትናንሽ እሳቶች ወደ አደገኛና ግዙፍ የእሳት ቃጠሎዎች እንዲለወጡ ማድረጉን መረጃው አመላክቷል። ተመራማሪዎች እንደገለጹት በጣም በከፋ ሁኔታ የዓለም ሙቀት መጠን ከኢንዱስትሪ አብዮት በፊት ከነበረው ደረጃ በ3.6 ዲግሪ ሴልሺየስ ከፍ ሊል እንደሚችል ጠቁመው ይህ ሁኔታ ከተከሰተ በሰደድ እሳቱ የሚቃጠለው ቦታ መጠን ወደ 3 እጥፍ ገደማ እንደሚጨምርም ገልጸዋል። የእሳት አደጋ አስተዳደርን ማሻሻል የሙቀት መጨመርን ከ70% በላይ እንዳይጨምር ለመገደብ ቢረዳም፣ ዳሩ ግን እነዚህ ማሻሻያዎች ችግሩ ሙሉ በሙሉ እንደማያስወግዱ ጥናቶች ያሳያሉ ተብሏል። በፖትስዳም የአየር ንብረት ተጽዕኖ ምርምር ተቋም ውስጥ የሥነ ምህዳር ተመራማሪ እና የጥናቱ መሪ የሆኑት ደራሲ ማይክ ቢሊንግ ይህንን አስመልክቶ እንደተናገሩት ከፍተኛ የልቀት መጠን በሚያስከትል አካሄድ ብንቀጥል በሰደድ እሳት የሚጎዳው ቦታ ስፋት አሁንም በከፍተኛ ሁኔታ ሊጨምር እንደሚችል አመላክተው የእሳት አደጋ አስተዳደር የአየር ንብረት ለውጥ ቅነሳ እርምጃዎችን ሊተካ አይችልም ብለዋል። የተባበሩት መንግስታት የአየር ንብረት ለውጥ ጉዳዮች ጽህፈት ቤት ዋና ጸሐፊ ሲሞን ስቲል በበኩላቸው የአየር ንብረት አደጋ ማስጠንቀቂያዎች ከሁሉም አቅጣጫ በኃይል እየተሰማ ነው በማለት ሐምሌ 21 ቀን 2018 ዓ.ም ባወጡት መግለጫ ያስጠነቀቁ ሲሆን የሰው ልጅ ለድንጋይ ከሰል፣ ለነዳጅና ለጋዝ አጠቃቀም ያለው ሱሰኝነት የሚያስከትለው ጉዳት ከጊዜ ወደ ጊዜ እየጨመረ በመምጣቱ ዓለም በአየር ንብረት ለውጥ ምክንያት የሚከሰቱ እና እንደ ቅዠት ሊቆጠሩ የሚችሉ አስከፊ አደጋዎች እየገጠሟት መሆኑን አስረድተዋል። የለውጥ ጥሪ የተደረገው ከዓመታት በፊት ቢሆንም ነገር ግን ወደ ተጨባጭ ተግባር የሚደረገው ሽግግር ማለትም ከቅሪተ አካል ነዳጅ አጠቃቀም ወደ ታዳሽ ኃይል እንዲሁም በደንና በውቅያኖሶች ጥበቃ ላይ ትኩረት ማድረግ በበቂ ፍጥነት እየተከናወነ አለመሆኑም ጭምር ተነግሯል። ሰደድ እሳት፣ ድርቅ፣ ከፍተኛ ሙቀትና የመሳሰሉት ካሁን በኋላ ንድፈ ሐሳቦች ብቻ ሳይሆኑ ይልቁንም በፍጥነት እየሞቀች ባለው ዓለም ውስጥ ለሚኖሩ በቢሊዮን የሚቆጠሩ ሰዎች ተጨባጭ የሕይወት እውነታ ሆነዋል ያሉት ጽዋና ጸሐፊው፣ ለዚህ መፍትሄ የሚሆነው ከሰልን፣ ነዳጅንና ጋዝን በፍጥነት በመተው ታዳሽ ኃይልን በስፋት መጠቀምና ጉዳቱ በከፍተኛ ሁኔታ እየደረሰባቸው ባሉ አካባቢዎች የሚገኙ ሰዎችን መታደግ እንደሆነም አስረድተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በጻፉት ላውዳቶሲ በተሰኘው ሐዋርያዊ መልእክታቸው ላይ እንደገለጹት የአየር ንብረት ለውጥ ሁኔታን ለመፍታትና ለማስተካከል አሁንም ጊዜ እንዳለ ጠቁመው የሰው ልጅ የጋራ መኖሪያችንን በመገንባት ረገድ አሁንም ቢሆን በጋራ የመስራት አቅም አለው ያሉ ሲሆን በእውነት ብዙ ነገር ሊደረግ ይችላል በማለት ተስፋ እንዳለ ጠቁመዋል። ይህ ሰነድ የታተመበትን 10ኛ ዓመት ለማክበር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ጥቅምት ወር ላይ በካስቴል ጋንዴልፎ በተካሄደው ተስፋን ማጎልበት በተሰኘው ጉባኤ ላይ ለተሳታፊዎች ንግግር ባደረጉበት ወቅት ዘላቂና ሁሉን አቀፍ ልማትን ለማምጣት ዓለም አቀፉ ማኅበረሰብ በጋራ እንዲሠራ ጥሪ በማቅረብ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ሐሳብ በድጋሚ አንጸባርቀዋል። በኅብረተሰቡ ውስጥ ያለ እያንዳንዱ ሰው መንግሥታዊ ባልሆኑ ድርጅቶችና ተሟጋቾች ቡድኖች አማካኝነት መንግሥታት የበለጠ ጥብቅ ደንቦችን፣ ሂደቶችንና ቁጥጥሮችን እንዲያዘጋጁና እንዲተገብሩ ጫና ማድረግ እንዳለበት ያሳሰቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአካባቢ ላይ የሚደርሰውን ጉዳት መቀነስ የሚቻለው ዜጎች በብሔራዊ በክልልና በአካባቢ ደረጃ በፖለቲካዊ ውሳኔ አሰጣጥ ውስጥ ንቁ ሚና መጫወት ሲችሉ ብቻ እንደሆነም አስረድተዋል። በመጨረሻም አሁን ከመቼውም ጊዜ በላይ በላውዳቶ ሲ ውስጥ የተዘረዘሩት ጉዳዮች ተገቢ መሆናቸውና አስቸኳይ ትኩረት የሚያስፈልጋቸው እንደሆኑም ተመላክቷል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ጊዜ ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
2: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
3: የወጣቶች ዓለም ኢምቢ ለአዲስ የገንዘብ አምልኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ ስለምንቀበለው ነው። የአሁኑ የፋይናንስ ቀውስ ከጥልቅ ሰብአዊ ቀውስ፣ ይኸውም የሰውን ቀዳምነት ከመክዳት የመጣ የመሆኑን እውነታ እንዳናስተውል ሊያደርገን ይችላል። እኛ አዳዲስ ጣዖትን ፈጥረናል። የጥንቱ የወርቅ ጥጃ አምልኮ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 35 በአዲስና ሽውር በሆነ መልኩ በገንዘብ አምልኮና እውነተኛ ሰብአዊ ዓላማ በሌለውና ይህ ሰብአዊ በሆነ የኢኮኖሚ አምባገነንነት ተመልሶ መጥቷል። ዓለም አቀፋዊ የፋይናንስና የኢኮኖሚ ቀውስ የነርሱን ይህ ሚዛናዊነትና ከሁሉም በላይ ለሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለምን የተፈጠረ ነው። በመሆኑም የጋራ ጥቅምን በመጠበቅ ሰበብ መንግሥታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ህጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የኢዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች የሚቃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም ሁኔተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራሲን የሚጠቅም የታክስ ሲወራን ማከል እንችላለን። የስልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ስርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። እምቢ ለአገልጋይ ሳይሆን ለገዢ የፋይናንስ ስርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ስልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሰረቱ ስነ ስርዓት በገበያ ቦታ ከመታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነፃ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ርዕዮተ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰብአዊ የሆነ ማኅበራዊ ሥርዓት እንዲመጣ ያደርጋል። ከዚህ መሠረት ሐሳብ በመነሳት ሀብትን ከዲዎች ጋር አለመካፈል ከእነርሱ መስረቅና ሕልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የእነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ርዕሰ ሊቃነ ጳጳሳት ሀብታሙንና ድሆን ይወዳል። ሆኖም በክርስቶስ ስም ሆኖ ሀብታሞች ድሆችን መርዳት፣ ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። እምቢ ሁከትን ለሚያራባ መበላለጥ። ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በህዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ድሆችና ይበልጥ ድሃ የሆኑ ህዝቦች ሁከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል እድል በሌለበት የተለያዩ ጠብ የመጫርና የግጭት አይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ህብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለሕግ ማስከበር ወይም ለስለላ ሥርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለጥ ከሥርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ስለሚቀሰቅስ ብቻ ሳይሆን ማኅበር ኢኮኖሚያዊ ሥርዓቱ ከመሠረቱ ፍትሐዊ ስላልሆነ ነው። ደግነት እንደሚስፋፋ ሁሉ ኢፍትሕንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖውን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማኅበራዊ ሥርዓት ቀስ በቀስ ሊሸረሽረው ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ኅብረተሰብ መዋቅሮች ውስጥ ተሰግስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሐዊ ባልሆኑ ማኅበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ስርዓት ከመበላለጥ ጋር ተደምሮ ማህበራዊ አቋምን በኢጥፍ ይጎዳል። መበላለጥ የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ፣ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ድሆችንና እጅግ ድሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች፣ በመንግሥቶቻቸው፣ በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያዩ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች፣ የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማሳደድ ቅርጽ ሊይዙ ይችላሉ። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ እቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሠረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በሥነ ምግባር ለላሸቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ሲኖዶሶች በተገኙ ጳጳሳት ተነስቷል። ዓለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለሥነ ምግባር ፈጥኖ መበላሸት፣ ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።
0: አድማጮቻችን፣ የዛሬው የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ።
4: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አምሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 15 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በሰው ሠራሽ አስተውሎት ዘመን ቤተሰብ የመጀመሪያው የሰብአዊነት ትምህርት ቤት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የሐምሌ ወር በዓለም አቀፍ ደረጃ ከፍተኛ የሙቀት መጠን የተመዘገበበት ወር መሆኑን መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ኤሊጊዮርጊስ ከባልደረባይ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመኑ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ በሰው ሠራሽ አስተውሎት ዘመን ቤተሰብ የመጀመሪያው የሰብአዊነት ትምህርት ቤት ነው ማለታቸው ተገለጸ። ባለም አቀፍ የካቶሊክ ሕግ አውጪዎች መረብ ስብሰባ ላይ ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰብአዊ መብቶችንና የሰብአዊ ክብርን የሚጠብቅ ሕግ እንዲወጣ አሳስበዋል። አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት የሰው ልጅ የመጀመሪያ ትምህርት ቤት የሆነውን ቤተሰብን እንዲያፈርስ ፈጽሞ መፍቀድ የለብንም ብለዋል። ጤናማ ሕግ መሠረታዊ የሰብአዊ መብቶችንና ነጻነቶችን በመጠበቅ ሳይንሳዊና ቴክኖሎጂያዊ ፈጠራን ማበረታታት አለበት። ተጠቃሚዎችን ከብዝበዛ መጠበቅ፣ የግል ምስጢሮችን መጠበቅ፣ አዳዲስ ቴክኖሎጂዎችን አጠቃቀም ግልጽነት ማረጋገጥና ዲሞክራሲያዊ ተቋማትን ማጠናከር እንዳለበት ማረጋገጥ አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት በቫቲካን ለዓለም አቀፍ የካቶሊክ ሕግ አውጪዎች መረብ ስብሰባ ላይ ይህንን እምነታቸውን የገለጹ ሲሆን ርዕሰ ሊቃነ ጳጳሳቱ በሕግ አውጪው ስብሰባ ላይ ጠንካራ የሕግ ማዕቀፎች፣ ገለልተኛ ቁጥጥር፣ መረጃ ያላቸው ተጠቃሚዎችና ኃላፊነቱን የማይሽር የፖለቲካ ስርዓት አስፈላጊ ናቸው ብለዋል። እንዲህ አይነቱ ቁጥጥር በተለያዩ ደረጃዎች አካባቢያዊ፣ ብሔራዊና ዓለም አቀፍ የተሳተፉትን የሥነ ምግባር ማዕቀፎች ግልጽ ውይይት በማድረግና ለጋራ የማኅበራዊ ፍትሕ ደረጃዎች ተገዢ ለማድረግ እንደሚረዱ የገለጹት ቅዱስነታቸው በአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ዘመን ሥርዓቶች ውስጥ የተካተቱትን እሴቶች የሚገድብ አንድም ርዕዮተ ዓለም ወይም ፍላጎት እንዳይኖር ያረጋግጣሉ ሲሉ ተናግረዋል። በተመሳሳይ ጊዜ ቅዱስ አባታችን አጽንኦት ሰጥተው እንደተናገሩት ከሆነ የአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አብርሆት ፈጣን እድገት አዳዲስ የቴክኖሎጂ ጥገኝነት አይነቶችን የመፍጠር አደጋ አለው። ድሃ አገሮች በበለጸጉ አገሮች ላይ ጥገኛ እንዲሆኑ ያደርጋል ብለዋል። በዚህ ረገድ ንቁ መሆን አለብን ብለዋል። ፈጠራ ለርዕዮተ ዓለማዊ ወይም ኢኮኖሚያዊ ቅኝ ግዛት ሌላ መንገድ እንዳይሆን መጠንቀቅ ይገባናል ያሉት ቅዱስነታቸው በሚያሳዝን ሁኔታ አልጎሪዝም ወይም ስልተ ቀመር ማን እንደሚታይ ሲወስን፣ ዲጂታል መድረኮች ያለ ተጠያቂነት የሕዝብ ውይይት ሲቀርጹ፣ የሠራተኞች ክብር ለሥርዓቶች ማመቻቸት ሲገዛ ስውር የገዥነት ዐይነት ይቀርብልናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ እንዳስጠነቀቁት ከሆነ እንደነዚህ ያሉ እድገቶች የበላይነትን የጥንታዊ ፈተና አዲስ ገጽታ ይገልጻሉ ብለዋል። ቅዱስ አባታችን ይህንን የሥልጣን ባህል በመቃወም ቤተ ክርስቲያን የፍቅርን ሥልጣኔ ታቀርባለች ያሉ ሲሆን፣ በእንደዚህ ዐይነት ማኅበረሰብ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ እንዳሉት ከሆነ የሰው ልጅ የመጀመሪያ ትምህርት ቤት ቤተሰብ ይሆናል ብለዋል። በቤተሰብ ውስጥ መጀመሪያ ከስሌት በፊት መተማመንን እንማራለን። ከፉክክር በፊት ልግስናን፣ ከመከፋፈል በፊት ውይይትንና ከሥልጣን በፊት ፍቅርን እንማራለን ብለዋል። ይህንን በአምሯቸው ይዘው አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ይህንን የኅብረተሰብ ዋና ክፍል ሰዎችንና ግንኙነቶችን ከመረጃና ማስመሰያዎች በመቀነስ ወጣቶችን አእምሮ ፍላጎትን በሚገዙ ይዘቶች በማጥለቅለቅ ወይም የቤተሰብን ሕይወት በኢኮኖሚያዊ ሁኔታ አደጋ ላይ በሚጥሉ ኢኮኖሚያዊ ሞዴሎችን በማጥለቅለቅ ይህንን የኅብረተሰብ ዋና ክፍል እንዲፈርስ መፍቀድ የለበትም ብለዋል። በዚህ ምክንያት ቅዱስ አባታችን እንዳሉት ከሆነ ጋብቻና ቤተሰቦችን የሚያጠናክሩ ወላጆችን በትምህርት ተልኳቸው እንዲደግፉና ወጣቶች የወደፊትን ጊዜ በልበ ሙሉነት እንዲመለከቱ የሚያስችሉ ፖሊሲዎችን እንድታስተዋውቁ አበረታታችኋለሁ ያሉ ሲሆን፣ ውድ ጓደኞቼ፣ ዓለም የሰውን ልጅ ሚና የሚቀንስ አርቲፊሻል ኢንተለጀንስ አያስፈልጋትም። ይልቁኑ በጥበብ የበራ የሰው ልጅ አስተውሎት፣ በሕሊና የሚመራ የፖለቲካ ሥልጣንና በበጎ አድራጎት የሚመራ የቴክኖሎጂ ፈጠራ ያስፈልገዋል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አጥብቀው ተናግረዋል። ይህንን ጊዜ ብቻ ነው ሰው ሠራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ለሰው ልጅ ተቀናቃኝ ሳይሆን የጋራ ጥቅም አገልጋይ የሚሆነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእነዚህ ሐሳቦች በበይነ መረብ የተደረገ ውይይት ለአጋሮቻቸውና ለመላው የሰው ልጅ ቤተሰብ ብዙ ፍሬ እንዲያፈሩ እጸልያለሁ በማለት ንግግራቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የሐምሌ ወር በዓለም አቀፍ ደረጃ ከፍተኛ የሙቀት መጠን የተመዘገበበት ወር መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዚ የበጋ ወቅት ዓለም ከፍተኛ የሆነ የሙቀት ማዕበል ያጋጠማት ባለበት ባሆነ ወቅት የተለያዩ ሪፖርቶች እንደሚያሳዩት በካርቦን አጠቃቀም በእሳት አደጋ ያያዝና በላውዳቶ ሲ ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያደረጓቸው ጥሪዎች የመመለስ ፍላጎት ከጊዜ ወደ ጊዜ እየጨመረ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር የ2026 ዓመተ ምህረት የበጋ ወቅት በተከታታይ የከባድ ሙቀት ማዕበሎች የታጀበ እንደሆነ ከአካባቢው የሚወጡ ዘገባዎች የሚያሳዩ ሲሆን እንደ የአሜሪካ ብሔራዊ የውቅያኖስና የከባቢ አየር አስተዳደር ዘገባ መሰረት ያሳለፍነው የሐምሌ ወር እንደ አውሮፓውያን አቆጣጠር ከ1850 ዓመተ ምህረት ወዲህ በዓለም አቀፍ ደረጃ የተመዘገበ የእጅግ ሞቃታማ ወቅት እንደነበር አመላክቶ ዓለም ዙሪያ የሚገኙ የተለያዩ ህዝቦችና ማህበረሰቦች የዚህ ከፍተኛ የሙቀት መጠን ጭማሪ ያደረሰው ውጤት ሰለባዎች እንደሆኑም ጭምር አመላክቷል። በጃፓን ሀገሪቱ እስካሁን ከተመዘገቡት ሁሉ ረጅሙ የሆነው የ40 ዲግሪ ሴልሺየስ ወይም የ104 ዲግሪ ፋራናይት የሙቀት መጠን ተከታታይ ቀናት እያሳለፈች ባለችበት ወቅት አሁንም ድረስ የሙቀቱ መጠን በከፍተኛ ሁኔታ እየጨመረ መሄዱ የተነገረ ሲሆን በሰሜን አፍሪካም በተመሳሳይ መልኩ የሙቀት መጠኑ ወደ 49 ዲግሪ ሴልሺየስ ወይም 120 ዲግሪ ፋራናይት እየተጠጋ በመምጣቱ ህዝቡ ከፍተኛ የሙቀት መጠንን እየተጋፈጠ እንደሚገኝ፣ ከዚህም በተጨማሪ ሆስፒታሎችና የኤሌክትሪክ ኃይል አቅርቦት ስርዓቶችም የመስተጓጎል ስጋት እንደተጋረጠባቸው ተነግሯል። አውሮፓ በበኩሉ አስደንጋጭ ውጤቶችን ያስከተለውን በታሪኳ ሁለተኛውን እጅግ ሞቃታማ የሐምሌ ወር ያሳለፈች ሲሆን በአጃንስ ፍራንስ ፕሬስ ዘገባ መሰረት በፈረንሳይ ከሰኔ ወር አጋማሽ ጀምሮ በተመዘገበው ከፍተኛ የሙቀት መጠን ያላቸው ቀናት ብዛት ከ7300 በላይ ሰዎች ሕይወታቸውን እንዳጡ ተዘግበዋል። የምዕራብ አውሮፓ ሀገራትም ከከፍተኛ ድርቅና ሰደድ እሳት ያስከተሉ በሰኔና ሐምሌ ወራት በተደጋጋሚ የተከሰቱ ከፍተኛ የሙቀት ማዕበሎች እስካሁን ካጋጠሙት ሁሉ እጅግ ሞቃታማ የሆነ የበጋ ወቅት መግቢያን ያስመዘገቡ ሲሆን ቤልጂየም፣ ስፔን፣ ፈረንሳይ፣ ግሪክና ጣሊያን በእነዚህ ወራት ከፍተኛ የሰደድ እሳት ከተደረሰባቸው ሀገራት መካከል እንደነበሩም ተገልጿል። አንድ ጥናት እንደሚያመለክተው በክፍለ ዘመኑ መጨረሻ ላይ የሚነሱ የሰደድ እሳቶች ምንም እንኳ ፕላኔቷ ከሙቀት መከላከል የሚያስችሉ ዘመናዊ ቴክኖሎጂዎች ቢኖሩም በአውሮፓ ውስጥ ተጨማሪ 39 በመቶ የሚሆነው መሬት እንደሚያወድሙ ያለውን ግምት ያስቀመጠ ሲሆን ይህ አሃዝ ሊለወጥ የሚችለው እሳቱን በተሻለ ሁኔታ ለመቆጣጠር ከባድ እርምጃዎች ከተወሰደ ብቻ እንደሆነም አመላክቷል። የአውሮፓ የሰደድ እሳት መረጃ አገልግሎት ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2026 ዓ ም በአውሮፓ የተከሰተው የሰደድ እሳት አደጋ ወቅት ከ2025 እና ከ2022 ዓ ም በመቀጠል በታሪክ ሶስተኛው አስከፊ ወቅት እየሆነ መምጣቱ የተመላከተ ሲሆን የካርቦን ብክለት የሙቀት መጠንን በመጨመሩ ምክንያት ሞቃታማ፣ ደረቅና ነፋሻማ የአየር ሁኔታ በመባባሱ ትናንሽ እሳቶች ወደ አደገኛና ግዙፍ የእሳት ቃጠሎዎች እንዲለወጡ ማድረጉን መረጃው አመላክቷል። ተመራማሪዎች እንደገለጹት በጣም በከፋ ሁኔታ የዓለም ሙቀት መጠን ከኢንዱስትሪ አብዮት በፊት ከነበረው ደረጃ በ3.6 ዲግሪ ሴልሺየስ ከፍ ሊል እንደሚችል ጠቁመው ይህ ሁኔታ ከተከሰተ በሰደድ እሳቱ የሚቃጠለው ቦታ መጠን ወደ 3 እጥፍ ገደማ እንደሚጨምርም ገልጸዋል። የእሳት አደጋ አስተዳደርን ማሻሻል የሙቀት መጨመርን ከ70 በመቶ በላይ እንዳይጨምር ለመገደብ ቢረዳም ዳሩ ግን እነዚህ ማሻሻያዎች ችግሩ ሙሉ በሙሉ እንደማያስወግዱ ጥናቶች ያሳያሉ ተብሏል። በፖትስዳም የአየር ንብረት ተጽዕኖ ምርምር ተቋም ውስጥ የሥነ ምህዳር ተመራማሪ እና የጥናቱ መሪ የሆኑት ደራሲ ማይክ ቢሊንግ ይህንን አስመልክቶ እንደተናገሩት ከፍተኛ የልቀት መጠን በሚያስከትል አካሄድ ብንቀጥል በሰደድ እሳት የሚጎዳው ቦታ ስፋት አሁንም በከፍተኛ ሁኔታ ሊጨምር እንደሚችል አመላክተው የእሳት አደጋ አስተዳደር የአየር ንብረት ለውጥ ቅነሳ እርምጃዎችን ሊተካ አይችልም ብለዋል። የተባበሩት መንግስታት የአየር ንብረት ለውጥ ጉዳዮች ጽህፈት ቤት ዋና ጸሐፊ ሲሞን ስቲል በበኩላቸው የአየር ንብረት አደጋ ማስጠንቀቂያዎች ከሁሉም አቅጣጫ በኃይል እየተሰማ ነው በማለት ሐምሌ 21 ቀን 2018 ዓ.ም ባወጡት መግለጫ ያስጠነቀቁ ሲሆን የሰው ልጅ ለድንጋይ ከሰል፣ ለነዳጅና ለጋዝ አጠቃቀም ያለው ሱሰኝነት የሚያስከትለው ጉዳት ከጊዜ ወደ ጊዜ እየጨመረ በመምጣቱ ዓለም በአየር ንብረት ለውጥ ምክንያት የሚከሰቱ እና እንደ ቅዠት ሊቆጠሩ የሚችሉ አስከፊ አደጋዎች እየገጠሟት መሆኑን አስረድተዋል። የለውጥ ጥሪ የተደረገው ከዓመታት በፊት ቢሆንም ነገር ግን ወደ ተጨባጭ ተግባር የሚደረገው ሽግግር ማለትም ከቅሪተ አካል ነዳጅ አጠቃቀም ወደ ታዳሽ ኃይል እንዲሁም በደንና በውቅያኖሶች ጥበቃ ላይ ትኩረት ማድረግ በበቂ ፍጥነት እየተከናወነ አለመሆኑም ጭምር ተነግሯል። ሰደድ እሳት ድርቅ ከፍተኛ ሙቀትና የመሳሰሉት ካሁን በኋላ ንድፈ ሐሳቦች ብቻ ሳይሆኑ ይልቁንም በፍጥነት እየሞቀች ባለው ዓለም ውስጥ ለሚኖሩ በቢሊዮን የሚቆጠሩ ሰዎች ተጨባጭ የህይወት እውነታ ሆነዋል ያሉት ጽዋና ጻፊው ለዚህ መፍትሄ የሚሆነው ከሰልን ነዳጅንና ጋዝን በፍጥነት በመተው ታዳሽ ኃይልን በስፋት መጠቀምና ጉዳቱ በከፍተኛ ሁኔታ እየደረሰባቸው ባሉ አካባቢዎች የሚገኙ ሰዎችን መታደግ እንደሆነም አስረድተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በጻፉት ላውዳቶ ሲ በተሰኘው ሐዋርያዊ መልእክታቸው ላይ እንደገለጹት የአየር ንብረት ለውጥ ሁኔታን ለመፍታትና ለማስተካከል አሁንም ጊዜ እንዳለ ተቆመው የሰው ልጅ የጋራ መኖሪያችንን በመገንባት ረገድ አሁንም ቢሆን በጋራ የመስራት አቅም አለው ያሉ ሲሆን በእውነት ብዙ ነገር ሊደረግ ይችላል በማለት ተስፋ እንዳለ ተቆመዋል። ይህ ሰነድ የታተመበትን 10ኛ ዓመት ለማክበር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ጥቅምት ወር ላይ በካስቴል ጋንዴልፎ በተካሄደው ተስፋን ማጎልበት በተሰኘው ጉባኤ ላይ ለተሳታፊዎች ንግግር ባደረጉበት ወቅት ዘላቂና ሁሉን አቀፍ ልማትን ለማምጣት ዓለም አቀፉ ማህበረሰብ በጋራ እንዲሰራ ጥሪ በማቅረብ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ሐሳብ በድጋሚ አንጸባርቀዋል። በህብረተሰቡ ውስጥ ያለ እያንዳንዱ

0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ጊዜ ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
3: ኢምቢ ለአዲስ የገንዘብ አሚሊኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ ስለምንቀበለው ነው። ያሁኑ የፋይናንስ ቀውስ ከጥልቅ ሰብአዊ ቀውስ ይሆን የሰውን ቀዳሚነት ከመክዳት የመጣ የመሆኑን ሁኔታ እንዳናስተውል ሊያደርገን ይችላል። እኛ አዳዲስ ጣዖትን ፈጥረናል። የጥንቱ የወርቅ ጥጃ አምልኮ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 35 በአዲስና ሽውር በሆነ መልኩ በገንዘብ አምልኮና ኡነተኛ ሰባዊ ዓላማ በለለውና ይህ ሰባዊ በሆነ የኢኮኖሚ አምባገነንነት ተመልሶ መጥቷል። ዓለም አቀፋዊ የፋይናንስና የኢኮኖሚ ቀውስ የነርሱን ኢሚዛናዊነትና ከሁሉም በላይ ለሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለምን የተፈጠረ ነው። በመሆኑ የጋራ ጥቅምን በመጠበቅ ሰበብ መንግስታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ህጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የዕዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች እምቅ ኃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም እውነተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራስን የሚጠቅም የታክስ ሲወራን ማከል እንችላለን። የስልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ስርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። ኢምቢ ለአገልጋይ ሳይሆን ለገዢ የፋይናንስ ስርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ስልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ፣ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሰረቱ ስነ ስርዓት በገበያ ቦታ ከመታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነጻ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ርዕዮተ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰብአዊ የሆነ ማህበራዊ ስርዓት እንዲመጣ ያደርጋል። ከዚህ መሰረት ሐሳብ በመነሳት ሀብትን ከዲዎች ጋር አለመካፈል፣ ከነርሱ መስረቅና ህልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ

0: መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ፣ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ርዕሰ ሊቃነ ጳጳሳት ሀብታሙንና ድሆውን ይወዳል። ሆኖም በክርስቶስ ስም ሆኖ ሀብታሞች ድሆችን መርዳት፣ ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። እምቢ ሁከትን ለሚያራባ መበላለጥ። ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በሕዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ድሆችና ይበልጥ ድሃ የሆኑ ሕዝቦች ሁከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል ዕድል በሌለበት የተለያዩ ጠብ የመጫርና የግጭት ዐይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ኅብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለሕግ ማስከበር ወይም ለስለላ ሥርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለጥ ከሥርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ስለሚቀሰቅስ ብቻ ሳይሆን ማኅበር ኢኮኖሚያዊ ሥርዓቱ ከመሠረቱ ፍትሐዊ ስላልሆነ ነው። ደግነት እንደሚስፋፋ ሁሉ ኢፍትሕንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖውን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማኅበራዊ ሥርዓት ቀስ በቀስ ሊሸረሽረው ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ኅብረተሰብ መዋቅሮች ውስጥ ተሰግስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሐዊ ባልሆኑ ማኅበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ሥርዓት ከመበላለጥ ጋር ተደምሮ ማኅበራዊ አቋምን በእጥፍ ይጎዳል። መበላለጥ የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ፣ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ድሆችንና እጅግ ድሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች፣ በመንግሥቶቻቸው፣ በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያዩ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች፣ የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማሳደድ ቅርጽ ሊይዙ ይችላሉ። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ እቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሠረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በሥነ ምግባር ለላሸቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ሲኖዶሶች በተገኙ ጳጳሳት ተነስቷል። አለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለሥነ ምግባር ፈጥኖ መበላሸት ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።
1: አድማጮቻችን የዛሬው የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
2: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።